0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ቀዳሜ ሰኔ 13 ቀን 2018 ዓመተ ምህረት ጤና ይስጥልን የዶች በለ የቀጥታ ስርጭት እነሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ፀሐይ ጫኔ ለዓለም ዜናው ታምራት ዲንሳ አብረናችሁን ቆያለን። የዓለም ዜናን ተከትሎ ሁለት ዘገባዎች ይኖሩናል። ሳምንታዮቹ የአድማጮች ማህደርና የትኩረት በአፍሪካ ዝግጅቶችም መሰናዷቸው ተጠናቆ የስርጭት ጊዜያቸውን በመጠባበቅ ላይ ይገኛሉ። በዲጂታል ግንዛቤ ላይ የሚያተኩረውና ያዝናና የሚያስተምረው የዶቼ ቬለ በማድመጥ መማር ተከታታይ የሬዲዮ ድራማም ለዛሬ ክፍል 9 ይቀርባል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብ እንድትከታተሉ በመጋበዝ ወደ ምሽቱ ያለም ዋና ዋና ዜናዎች እናልፋለን። ታምራት ዲንሳ ተዘጋጅቷል።
0: የዲደብሊው ዜና
2: አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የተባበሩት መንግስታት ድርጅት የኤርትራ ጉዳይ ልዩ መርማሪ በሀገሪቱ የሰብአዊ መብት ጥሰት እየተባባሰ መምጣቱን አስታወቁ። ልዩ መርማሪው መሐመድ አብዱስ ሰላም ባቢከር በጄኔቫ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባቀረቡት ሪፖርት በኤርትራ በሰብአዊነት ላይ የሚፈጸሙ ወንጀሎች አሁንም መቀጠላቸውን ተናግረዋል። ለሁለት ሳምንት ገደማ በእስር ላይ ነበረችው ጋዜጠኛ ሳልሳዊት ባይነሳኝ መፈታቷን ቤተሰቦቿ ለዶቼ ቬለ ተናገሩ። የጋዜጠኞች መብት ተሟጋቹ ድርጅት በእንግሊዝኛ ምህጻሩ CPJ የኢትዮጵያ መንግስት ባለስልጣናት ጋዜጠኛዋን በአስቸኳይ ከእስር እንዲለቁ ዛሬ ባወጣው መግለጫ ጠይቆ ነበር። በምስራቃዊ ሊቢያ የባህር ዳርቻ የአንድ ጻን ሴት ልጅን ጨምሮ በትንሹ 15 ፍልሰተኞች አስክሬን ተገኘ። አስክሬኖቹ የተገኙት ፍልሰተኞችን የጫነች ጀልባ በሜዲትራኒያን ባህር ላይ መስጠሟን ተከትሎ ነው። አፍሪካና የካሪቢያን ሀገራት መሪዎች ጥቁሮችን ለባርነት የዳረጉ ያሏቸው ሀገራት ካሳ እንዲከፍሉ ጠየቁ። ኢራን የሆርሙዝ የባህር ወሽመጥን በድጋሚ ዘጋች። ኢራን የባህር ወሽመጡን ለመዝጋቷ እስራኤል በሊባኖስ ላይ የምትሰነዝረው ጥቃት በመቀጠሉ ነው ተብሏል። አውሮፓን እያናወጠ የሚገኘው አስከፊ የሙቀት ማዕበል በጀርመን፣ ፈረንሳይና ጣሊያን ብርቱ ተጽዕኖ ማሳደሩ ተነገረም። ሙቀቱ እያየለ መሄዱን ተከትሎ ጀርመን ሀገር አቀፍ ማስጠንቀቂያ ስትሰጥ፣ ፈረንሳይ ለአስቸኳይ ስብሰባ ተቀምጣለች። ዜናውን በዝርዝር። የተባበሩት መንግስታት ድርጅት የኤርትራ ጉዳይ ልዩ መርማሪ በሀገሪቱ የሰብአዊ መብት ጥሰት እየተባባሰ መምጣቱን አስታወቁ። ልዩ መርማሪው መሐመድ አብዱስ ሰላም ባቢከር በጄኔቫ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባቀረቡት ሪፖርት በኤርትራ በሰብአዊነት ላይ የሚፈጸሙ ወንጀሎች አሁንም መቀጠላቸውን አስጠንቅቀዋል። በኤርትራ ስልታዊና ሰፊ የመብት ጥሰቶች ያለ ከልካይ የተፈጸሙ መሆኑን በአንድ ዓመት የምርመራ ሪፖርታቸው የጠቀሱት ልዩ መርማሪው በሀገሪቱ ያለው የሰብአዊ መብት ሁኔታ ይበልጥ አሳሳቢ ደረጃ ላይ መድረሱን ተናግረዋል። በኤርትራ ያለምንም ክስና ፍርድ ሰዎችን ለረጅም ጊዜ ማሰር፣ መሰወር፣ ማሰቃየት፣ የፖለቲካ ተቃዋሚዎችና ጋዜጠኞችን ማሳደድ የገዢው አካል ዋነኛ መገለጫዎች ሆነው መቀጠላቸውንም መርማሪው አክለዋል። በተጨማሪም የኤርትራ ባለስልጣናት በውጭ ሀገራት የሚኖሩ ተቺዎቻቸውን ለማስፈራራትና ለማጥቃት የሚወስዷቸው እርምጃዎች እየጨመረ መምጣቱን በሪፖርታቸው አመልክተዋል። ኤርትራ በግንቦት 1983 ዓ.ም ከኢትዮጵያ ነጻነቷን ካገኘች ጀምሮ በፕሬዚዳንት ኢሳያስ አፈወርቂ አምባገነናዊ ስርዓት እየተመራች በዓለም የፕሬስ ነጻነት መዝገብ ላይ ከ180 ሀገራት የመጨረሻውን ደረጃ መያዟን የፈረንሳይ ዜና አገልግሎት ዘግቧል። ለሁለት ሳምንታት ገደማ በእስር ላይ ነበረችው ጋዜጠኛ ሳልሳዊት ባይነሳኝ መፈታቷን ቤተሰቦቿ ለዶቼ ቬለ ተናገሩ። የጋዜጠኞች መብት ተሟጋቹ ድርጅት በእንግሊዝኛ ምህጻሩ CPJ የኢትዮጵያ መንግስት ባለስልጣናት ጋዜጠኛዋን በአስቸኳይ ከእስር እንዲለቁ ዛሬ ባወጣው መግለጫ ጠይቆ ነበር። የጋዜጠኛዋ ታናሽ እህት ሃይማኖት ባይነሳኝ ለጣቢያችን እንዳሉት ሳልሳዊት ከ13 ቀናት እስር በኋላ ዛሬ ከሰዓት በኋላ 10 ሰዓት አካባቢ ከእስር ተለቃለች። ጋዜጠኛ ሳልሳዊት ባለፈው ግንቦት 24 ቀን 2018 ዓመተ ምህረት ከተከናወነው ምርጫ ማግስት በኦሮሚያ ክልል ስለደረሰው ጥቃት በማህበራዊ መገናኛ ገጾቿ ላይ በመተቸቷ ሰኔ 1 ቀን 2018 ዓመተ ምህረት አዲስ አበባ ውስጥ ከሚገኘው መኖሪያ ቤቷ ተወስዳ መታሰሯን ቤተሰቦቿ ገልጾ ነበር። የሲፒጄ አፍሪካ ዳይሬክተር አንጀላ ኩዊንታል ጋዜጠኛዋ ያለምንም ክስ ፍርድ ቤት ሳትቀርብ በእስር ላይ እንድትቆይ መደረጉ የሰብአዊ መብት ጥሰት ነው ማለታቸውን የፈረንሳይ ዜና አገልግሎት ዘግቧል። የኢትዮጵያ መንግስት ባለስልጣናት ጋዜጠኛዋን በአስቸኳይ እንዲፈቱ ወይም ክሷን በግልጽ አሳውቀው ፍርድ ቤት እንዲያቀርቧት ድርጅቱ ጥሪ አቅርቦ ነበር። ቀደም ሲል በመንግስት መገናኛ ብዙሃን ውስጥ ተሰራ የነበረችው ጋዜጠኛ ሳልሳዊት በገለልተኛ ማህበራዊ ሚዲያ ላይ የምታቀርባቸው ትችቶች ለመታሰሯ ምክንያት ሳይሆን እንዳልቀረ ይታመናል። በምስራቃዊ ሊቢያ የባህር ዳርቻ ያንድ ህፃን ሴት ልጅን ጨምሮ በትንሹ 15 ፍልሰተኞች አስክሬን ተገኘ። አስክሬኖቹ የተገኙት ፍልሰተኞችን የጫነች ጀልባ በሜዲትራኒያን ባህር ላይ መስጠሟን ተከትሎ ነው። ጀልባዋ በአጠቃላይ 61 ሰዎችን አሳፍራ እንደነበር ከባህር አደጋው የተረፉ 10 ሰዎች ተናግረዋል። የባህር ድንበር ጠባቂዎች እንዳሉት አስክሬኖቹ ከግብጽ ድንበር አቅራቢያ በሚትገኘው ቶብሩክ በተባለች የሊቢያ ከተማ የተለያዩ የባህር ዳርቻዎች ላይ ተበታትነውና ተበላሽተው ተገኝተዋል። በጀልባዋ ላይ ተሳፍሮ የነበሩ በርካታ ሰዎች መሆናቸውን ተከትሎም አሁንም ተጨማሪ አስክሬኖች ሊገኙ እንደሚችሉ ባለስልጣናቱ ተናግረዋል። በአደጋው ህይወታቸውን ያጡ ሰዎች ዜግነት ግን በዘገባው አልተጠቀሰም። የቶብሩክ ቀይ ጨረቃ በፌስቡክ ገጹ በለቀቃቸው ምስሎች የበጎ ፈቃደኞች አስክሬኖችን ካለታማ የባህር ዳርቻዎች በማንሳት በነጭ ፕላስቲክ ከረጢቶች ውስጥ ሲያደርጉ ታይተዋል። በጎርጎርሳዊ 2011 የሙአመር ጋዳፊ አገዛዝ ከተገረሰሰ ወዲህ ሊቢያ ወደ አውሮፓ ለመሻገር ለሚፈልጉ ፍልሰተኞች ዋነኛ መሸጋገሪያ ሆናለች። አፍሪካና የካሪቢያን ሀገራት መሪዎች ጥቁሮችን ለባርነት የዳረጉ ያሏቸው ሀገራት ካሳ እንዲከፍሉ ጠየቁ። ሀገራቱ ጋና አክራ ውስጥ ከመከሩ በኋላ ባወጡት የጋራ መግለጫ ለድርጊቱ በይፋ ይቅርታ ልንጠየቅ ይገባልን ብለዋል። ጥሪው የቀረበው የተባበሩት መንግስታት ድርጅት ባለፈው መጋቢት ወር የአትላንቲክ የባሪያ ንግድን በሰው ልጅ ታሪክ ላይ የተፈጸመ እጅግ አስከፊ ወንጀል በማለት በይፋ ካወገዘው በኋላ ነው። በጋና ዋና ከተማ አክራ የተካሄደው የቀጣይ እርምጃዎች የተሰኘው ጉባኤ በባሪያ ንግዱ ላይ የተሳተፉ ሀገራት ያለ አንዳች ቅድመ ሁኔታ ይቅርታ እንዲጠይቁ የሚያስገድድ የአቋም መግለጫ ወጥቷል። ይቅርታ መጠየቁ ለእርቅ፣ እምነትን ለመገንባትና ፍትህን ለማስፈን እንደ መሰረታዊ እርምጃ እንደሚቆጠርም በጉባኤው ላይ ተገልጿል። የተባበሩት መንግስታት ድርጅት ያሳለፈው ውሳኔ በሀገራት ላይ አስገዳጅነት ባይኖረውም ጠንካራ የሞራል የበላይነትና ተሰሚነት እንዳለውም ታምኖበታል። የጉባኤ አዘጋጆች እንዳሉት የአክራ ስብሰባ ዋና ዓላማ የካሳ ክፍያ ክርክሩን ከእውቅና ደረጃ ወደ ተግባራዊ እርምጃዎች ማሸጋገር ነው። ይህም በቀጣይ በዓለም አቀፍ ሕግ መሰረት ተገቢው የገንዘብ ካሳ ክፍያ እንዲፈጸም ለማድረግ የሚያስችሉ ሕጋዊ መንገዶችን ያካትታልም ተብሏል። ይህ ዶቼ ቬለ ነው። ኢራን የሆርሙዝ የባህር ወሽመጥን በድጋሚ ዘጋች። ኢራን የባህር ወሽመጡን ለመዝጋቷ እስራኤል በሊባኖስ ላይ የምትሰነዝረው ጥቃት በመቀጠሉ ነው ተብሏል። የኢራን ጥምር ወታደራዊ እዝ እንዳለው አሜሪካ የገባችውን ቃል ባለማክበሯና በሊባኖስ ያለውን ጦርነት ማስቆም ባለመቻሏ የሆርሙዝ የባህር ወሽመጥን እንደገና ዘግቷል። አዲሱ የኢራን ውሳኔ የተሰማው በሳምንቱ መጀመሪያ ላይ በሁለቱ ሀገራት መካከል በተደረገው ስምምነት መሰረት መርከቦች በወሽመጡ ማለፍ ከጀመሩ ከጥቂት ቀናት በኋላ ነው። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃሂ ተደራዳሪ ቡድናቸው ወደ ስዊዘርላንድ እያመራ ቢሆንም አሜሪካ ግዴታውን እስካልተወጣች ድረስ ብዙ ለውጥ እንደማይኖር አስታውቀዋል። በተያያዘ ዜና ዛሬ እስራኤል በደቡባዊ ሊባኖስ በሰነዘረችው የአየር ጥቃት የሁለት ሕፃናትን ጨምሮ ቢያንስ የ16 ሰዎች ሕይወት ማለፉ ተረጋግጧል። ከባድ ውጊያው የቀጠለው አደራዳሪዎች በእስራኤልና በሄዝቦላ መካከል የተኩስ አቁም ስምምነት ለመፍጠር ርብርብ እያደረጉ ባሉበት ወቅት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሄዝቦላ የተደቀኑባቸው ስጋቶች እስካልተወገዱ ድረስ ሰራዊታቸው በደቡብ ሊባኖስ እንደሚቆይ በድጋሚ ዝተዋል። ኢራን በበኩሏ በሊባኖስ ያለው ውጊያ በአስቸኳይ ካልቆመ የስምምነቱ ማዕቀፍ ሙሉ በሙሉ ሊፈርስ እንደሚችል አስጠንቅቃለች። በመጨረሻም አውሮፓን እያናወጠ የሚገኘው አስከፊ የሙቀት ማዕበል በጀርመን፣ ፈረንሳይና ጣሊያን ብርቱ ተጽዕኖ አሳደረም። ሙቀቱ እያየለ መሄዱን ተከትሎ ጀርመን ሀገር አቀፍ ማስጠንቀቂያ ስትሰጥ፣ ፈረንሳይ ለአስቸኳይ ስብሰባ ጠርታለች። በጣሊያን ደግሞ በነዋሪውና ሀገር ጎብኚዎች ላይ ከፍተኛ ጫና ማሳደሩ ተነግሯል። የፈረንሳዩ ጠቅላይ ሚኒስትር ሴባስቲያን ሴኮርኑ የአገሪቱ የአየር ሁኔታ ኤጀንሲ ሙቀቱ እስከ ቀጣዩ ሳምንት እንደሚቀጥል ካስጠነቀቀ በኋላ የድንገተኛ ጊዜ ስብሰባ ጠርተዋል። በአንዳንድ የፈረንሳይ አካባቢዎች የሙቀት መጠኑ እስከ 41 ዲግሪ ሴልሺየስ ሊደርስ እንደሚችልና የፊታችን ሰኞ ደግሞ ከፍተኛው ደረጃ ላይ እንደሚደርስ ይጠበቃል። ጀርመንም የሙቀት መጠኑ ወደ 38 ዲግሪ ሴልሺየስ በመቃረቡ ጥንቃቄ እንዲደረግ ሀገር አቀፍ የሙቀት ማስጠንቀቂያዎችን አስተላልፋለች። በጣሊያንም የሙቀት መጠኑ እስከ 37 ዲግሪ ሴልሺየስ መድረሱን ተከትሎ በሮም የሚገኙ ሀገር ጎብኚዎች ታሪካዊ ስፍራዎችን መጎብኘት አዳጋች እንዳደረገባቸው ሮይተርስ ዘግቧል። የፓሪስ ምክትል ከንቲባ አማኑኤል ግሬጓር ነዋሪዎች ከሙቀቱ ፋታ እንዲያገኙ የከተማዋ ፓርኮች ለ24 ሰዓታት ክፍት ሆነው እንዲቆዩ አዘዋል። ሳይንቲስቶች የአየር ንብረት ለውጥ በአውሮፓ በከፍተኛ ሁኔታ የሙቀት ማዕበል እንዲከሰት ማድረጉን ጠቅሰው ይህም ከፍተኛ የጤና ቀውስ ሊያስከትል እንደሚችልና ተገቢው ጥንቃቄ እንዲደረግ እየወተወቱ ነው። ይህ ዶይቼ ቬለ ነው።
3: አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። የተባበሩት መንግስታት ድርጅት የኤርትራ ጉዳይ ልዩ መርማሪ በሀገሪቱ የሰብአዊ መብት ጥሰት እየተባባሰ መምጣቱን አስታወቁ። ለሁለት ሳምንታት ገደማ በእስር ላይ ነበረችው ጋዜጠኛ ሳልሳዊት ባይነሳኝ መፈታቷን ቤተሰቦቿ ለዶይቼ ቬለ ተናገሩ። የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ የኢትዮጵያ መንግስት ባለስልጣናት ጋዜጠኛዋን በአስቸኳይ ከእስር እንዲለቁ ዛሬ ባወጣው መግለጫ ጠይቆ ነበር። በምስራቃዊ ሊቢያ የባህር ዳርቻ የአንድ ህፃን ሴት ልጅን ጨምሮ በትንሹ 15 ፍልሰተኞች አስክሬን ተገኘ። አፍሪካና የካሪቢያን ሀገራት መሪዎች ጥቁሮችን ለባርነት የዳረጉ ያሏቸው ሀገራት ካሳ እንዲከፍሉ ጠየቁ። ኢራን የሆርሙዝ የባህር ወሽመጥን በድጋሚ ዘጋች። አውሮፓን እያናወጠ የሚገኘው አስከፊ የሙቀት ማዕበል በጀርመን ፈረንሳይና ጣሊያን ብርቱ ተጽዕኖ ማሳደሩም ተነግሯል። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዜናው ታምራት ዲንሳና መሰግናለሁ። በዛሬው ዝግጅት ሁለት ዘገባዎች ይኖርናል። ወደ መጀመሪያው አልፋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት አርብ ማምሻውን በሰጠው መግለጫ ተጨማሪ የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች እጩ አሸናፊዎችን ይፋ አድርጓል። ቦርዱ አርብ ዕለት ይፋ ካደረጋቸው ውጤቶች መካከል የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር በለጠ ሞላ እንዲሁም የቀድሞው የባህልና ስፖርት ሚኒስትር አቶ ቀጀላ መርዳሳ በግላቸው በተወዳደሩበት የምርጫ ክልል ለህዝብ ተወካዮች ምክር ቤት ወንበር አሸናፊ መሆናቸውን ጠቅሷል። ለተጨማሪ ዘገባው የአዲስ አበባው ዘጋቢያችን ስዩም ጌቱ።
4: አማራ የህዝብ ተወካዮች ምክር ቤት የምርጫ ክልል ራያ ቆቦ፣ በምርጫ ክልሉ የሚገኙ ጣቢያዎች ብዛት 150፣ በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 160375፣ የተወዳደሩ ፓርቲዎች አማራ ብሔራዊ ንቅናቄ፣ ትብብር ለኢትዮጵያ አንድነት፣ አርጎባ አንድነት፣ ጀበርቲ ነጻነትና እኩልነት ፓርቲ፣ ራያ ራዩማ ዲሞክራሲያዊ ፓርቲ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ አማራ ዲሞክራሲያዊ ኃይል ንቅናቄ። ከፍተኛውን ድምጽ ያገኙት እጩ ስም በለጠ ሞላ ጌታሁን የአማራ ብሔራዊ ንቅናቄ 134624 ድምጽ።
5: በኢትዮጵያ ብሔራዊ ምርጫ ቦርድ የቴክኒክ አማካሪ አርማያ ሰፋ ተጨማሪ የምርጫ ውጤቶችን ትናንት አርብ ማምሻውን በገለጹበት ወቅት ከተፎካካሪ ፖለቲካ ድርጅቶች የህዝብ ተወካዮች ምክር ቤት ወንበር ካሸነፉት መካከል ያስተዋወቁት ነበር። በውጤት መግለጫው ወቅት እንደተገለጸው በዚህኛው የምርጫ ክልል ገዢው ብልጽግና ፓርቲ እጩ እንዳላቀረበም ለማወቅ ተችሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት አርብ ሰኔ 12 ቀን 2018 ዓ.ም ማምሻውን ለአምስተኛ ቀን የኢትዮጵያ ሰባተኛ ጠቅላላ ምርጫ ውጤት ለመገናኛ ብዙሃን ሲገልጽ በአማራ ክልል ለክልል ምክር ቤት መቀመጫዎችም ተወዳድረው ያለፉ በርካታ እጩዎች ተዘርዝረዋል። በአዲስ አበባ ተጨማሪ የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች አሸናፊዎች ይፋ የተደረገባቸው ተጨማሪ የምርጫ ክልሎችም በትናንቱ የአርብ ማምሻው የቦርዱ ይፋዊ መግለጫ ላይ ተካተዋል። በደቡብ ምዕራብ ክልል ብጣግሻ የምርጫ ክልል ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ እጩ ባላቀረበበት ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ፣ ትብብር ለኢትዮጵያ አንድነትና እንዲሁም ከነጻነትና እኩልነት ፓርቲ ጋር የተፎካከረው የሰላም ለኢትዮጵያ ጥምረት እጩ አሸንፈዋል።
4: ከፍተኛውን ድምጽ ያገኙት እጩ ሰለሞን አየለ አምቢ ከሰላም ለኢትዮጵያ ጥምረት 50594 ድምጽ።
5: ድሬዳዋ ከተማ፣ ደቡብ ኢትዮጵያ፣ ሀረሪ፣ ሲዳማ፣ አፋር፣ ቤኒሻንጉል ጉሙዝና ሶማሌ ክልሎች ተጨማሪ የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች ውጤቶችን በተገለጹበት በትናንት ማምሻው መግለጫ በሶማሌ ክልል ደጋሃቡር ከተማ የምርጫ ክልል ለክልል ምክር ቤት ወንበር የተወዳደሩት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ዑመር ፓርቲያቸው ብልጽግናን በመወከል ከፍተኛውን ድምፅ በማግኘት ያሸነፉበት ውጤት ሌላው ተጠቃሽ ነበር። በኦሮሚያ ክልል ለህዝብ ተወካዮች ምክር ቤት ወንበር 107 የምርጫ ጣቢያና ከ133000 በላይ መራጮች በተመዘገቡበት በመንዲ የምርጫ ክልል ያለ ተፎካካሪ በግላቸው በእጩነት የቀረቡት የቀድሞ የባህልና ስፖርት ሚኒስቴር ቀጀላ መርዳሳ ተሸናፊ ሆነዋል። ምርጫው ከተካሄደባቸው 1139 የምርጫ ክልሎች የበርካታ የህዝብ ተወካዮችና የክልል ምክር ቤቶች እጩ አሸናፊዎችን በዝርዝር ተገልጾ የቆየው የኢትዮጵያ ብሔራዊ ምርጫ ቦርድ ውጤቶቹን ከስር የሚያሳውቀው በምርጫ አዋጁ ላይ በተቀመጠው አንቀጽ 62 ንዑስ አንቀጽ 1 መሰረት ነው ብሏል። የቦርዱ ሰብሳቢ ሜላት ወርቅአይሉ በዚህ ላይ በሰጡት ተጨማሪ ማብራሪያ
6: ቦርዱ ውጤቱን ምርጫ ካካሄደ እስከ 10ኛው ቀን ድረስ ይፋ ማድረግ እንዳለበት፣ ከአቅም በላይ የሆነ ነገር ሲያጋጥመው ግን ከስር ውጤቱ ይፋ ማድረጉ እንደተጠበቀ ሆኖ በመመሪያው መሰረት ድምጽ ከተሰጠበት እስከ 20 ቀን ድረስ ይሄንን ውጤት ይፋ ማድረግ እንዳለበት ይደነግጋል። ስለዚህ ያው በጊዜ ተቀመጠው ገደብ የማክበር ኃላፊነት አለብን። ካልዘገየም ወይ ቦርዱ በአገሪቱ በተለያየ የጂኦግራፊ አቀማመጥ ያሉ ምርጫ ክልሎችን ሰነዶችን ቁሳቁሶችን ወደ ማዕከል አጓጉዘን ለማምጣት የፈጀብንን ጊዜ ባለፈውም ገልጫለሁ።
5: የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2018 ጠቅላላ ውጤትን በነገው ዕለት እሁድ ሰኔ 14 ቀን 2018 ዓ.ም እንደሚገልጸውም ይጠበቃል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ወደ ሁለተኛው ዘገባ ሳልፍ የአሜሪካ የግድ መግለጫ ላይ የህዋት ምላሽ ይመለከታል። ዩናይትድ ስቴትስ በህዝባዊ ወያነ ሐርነት ትግራይ ህዋት አመራሮችና በቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ መጣሏን ማሳወቋን ተከትሎ ህዋት መልስ ሰጥቷል። በኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህዋት ለአሜሪካው መግለጫ በሰጠው ምላሽ የአሜሪካ የቪዛ እገዳ አድሏዊና ለአንዱ ግን ያደላ ነው ሲል የአሜሪካ መንግስትን ውሳኔ ተቃውሟል። ይህንኛውን ዘገባም የአዲስ አበባው ዘጋቢያችን ስዩም ጌቱ ነው ዝርዝሩን የተከታተለው።
5: ህዝባዊ ወያነ ሐርነት ትግራይ ህወሓት በይፋ ባሰራጨው መግለጫ እንዳለው አሜሪካ ከሰሞኑ በፓርቲ ውስጥ በሚገኙ ግትር አመራር አባላት ያለቻቸውና ቤተሰቦቻቸው ላይ የጣለችው የቪዛ እቀባ አድላዊና ለአንድ ወገን ያደላ ነው ሲል የአሜሪካ መንግስት ውሳኔ ተቃውሞታል። ህወሓት በዚሁ መግለጫ ለፕሪቶሪያ ስምምነት አለመተግበር የኢትዮጵያ ፌዴራላዊ መንግስትን ተወቃሽ አድርጎታልም። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመስሪያ ቤታቸው በኩል የቪዛ ገደቡን ይፋ ካደረጉ ከአንድ ቀን በኋላ ይፋዊ መግለጫ ያወጣ ህወሓት እርምጃው ሙሉና ሚዛናዊ አይደለም በማለት የሰሜን ኢትዮጵያን የጸጥታ ሁኔታ ይበልጥ ስጋት ላይ እንደሚጥልም አስታውቋል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በዚህ ላይ ለዶይቼ ቬለ በሰጡት ተጨማሪ ማብራሪያ
7: ነባራዊ ሁኔታው ከግምት ያላስገባ በደለኛውን ያለየ የግምገማም ስህተት ያለበት ነው ብለን ስለምናምን ነው። የአሜሪካ መንግስት የፕሪቶሪያው ስምምነት እንዲፈረም ያደረገው ጥረት እናደንቃለን። በአፍሪካ ቀንድም ሰላም እንዲሰፍን ውጥረቱ እንዲረግም የሚያደርገው እንቅስቃሴም እንደግፋለን፣ እናደንቃለን። ይሁንና የትግራይ ግዛታዊ አንድነት እስካሁን አልተመለሰም። የመንግስት ውጭ ታጣቂዎች ይዘውትን ያሉ እስካሁን ተፈናቃዮች አልተመለሱም። በስደት አሉ። በሱዳን በሺዎች የሚቆጠሩ መጠያ ጣቢያዎች አሉ። 146 አካባቢ ተበታትነው ነው ያለው ህዝባችን። ያው አሳውቀናል፣ አወጀናል፣ ይታወቃል። በጀት ተዘግተዋል። በፌዴራል መንግስት ነዳጅ የሚባል ነገር በትግራይ አይገባም። ባንክ ተዘግተዋል። በዚህ ሰበብ ደግሞ ትምህርት ቤቶች ተዘግተው ህጻናት መማር አልቻሉም። ክምና ዘርፎች ተዘግተዋል። በዚህ ላይ ደግሞ የፌዴራል መንግስት ሰፊ የጦርነት ዝግጅት እያደረገ መሆኑ ግልጽ ነው። ስለዚህ ውሳኔውን እንዲቀይር
5: በህወሓት ላይ ስለተሰጠውና ህወሓትም ምላሽ የሰጠበት ጉዳይ ላይ አስተያየታቸውን ለዶይቼ ቬለ የሰጡ የክልሉን ፖለቲካዊ ሁኔታ በቅርበት የሚከታተሉት የህግ ባለሙያው አቶ አወት ልጃለም በፊ ናቸው።
8: ተከታተል ሰው ሳይው አንደኛ የሰላም ሁኔታ ለሁለቱም ተፈራራሚዎች ነው እንደዚህ አይነት ነገር መደረግ ያለበት። ማቀም ብሎ ማወያየትም ብሎ ምንም ብሎ ፌደራል መንግስት አለ፣ ህወሓት አለ። ሁለቱ ለምንድን ነው ይሄ ነገር ያልተፈጸመው ብለህ ሁለቱ ወጥረበት እዛ ፊት ለፊት አገናኝተህ ማለት ነው። ስለዚህ እዛ ጋር ችግር ካለ እሱ ማስተካከል፣ የምትረዳቸው ነገር ካለ ዲያሎግ የሚፈልግ ነገር ካለ እሱም እያቃለን መተማመኑ እንዲመጣ፣ ሁለተኛ የሆነ መተማመን እንዲመጣ በማድረግ ካልሆነ በስተቀር እኔ አሁን ሳየው እና አንድ ግለሰብ ይሄ መፍትሄ ሊያመጣ አይችልም ማለት ነው።
5: አስተያየታቸውን የሰጡን ሌላኛው የህግ ባለሙያና የፖለቲካ ተንታኝ አቶ ዳንኤል ብራይኔ ግን ህወሓት ይህን አስቀድሞም አስቦበት ያደረገው ነው ብለዋል።
9: ፕሪቶሪያ ስምምነት ኦልሬዲ ፈርሷል ስትል ጊዜ አስተዳደሩ ከዚህ አላቆም ስትል እኮ ኦልሬዲ ከዓለም አቀፍ ማህበረሰቡ ጋር ሊያጋጭ የሚችል ነገር እያረክ እንደሆነ እኮ እያወቅ ነው። አሁን ምርጫ ሲሰሙ የሚፈጠር ያው ጥሩ ያልሆነ ስሜት ሊኖር ይችላል። በመሰረታዊነት ግን አሁን ይሄ የገቡበት አቅጣጫ ይሄን እንደሚያመጣ እያወቁ የገቡበት አቅጣጫ ነው።
10: የኢትዮጵያ ፌዴራላዊ መንግስት ለህወሓት መግለጫ እስካሁን በይፋ የሰጠው ምላሽ አልተሰማም። ከዚህ በፊት በተደጋጋሚ በሰጣቸው አስተያየቶች ግን የፕሪቶሪያው ስምምነት ተተግብሮ በሰሜን ኢትዮጵያ መረጋጋት እንዲመጣ ፍላጎቱ ቢሆንም ስምምነቱ በህወሓት በኩል መጣሱን አሳውቋል። የህወሓት ቃል አቀባዩ አቶ ሚካኤል አስገዶም ግን በፓርቲው በኩል መሰል ውሳኔ ተጠበቀ እንዳልነበር ነው ያመለከቱት።
11: የአሜሪካም የዓለም ማህበረሰብ ጫና አድርገው የፕሪቶሪያ ስምምነት እንዲፈጽሙና ወደ ሰላማዊ መንገድ መጥተን የሁለታችን የድርድር ነጥቦችን ተፈጽመው ሰላም እንዲሆን ነው የምንጠብቀው። የተወሰነው ማዕቀብ ወይም ደግሞ እግድ የተኖረው እግድ አልጠበቅነውም፣ መሆን ያልነበረበት ነው። አሁኑ ሊታሰብበት ጥሩ ነው ብለን የምናስበው ነው።
12: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: አድማጮች፣ ቀጥሎ የሚቀርበው ከእናንተ የደረሱንን መልእክቶች መልሰን ወደ እናንተ የምናደርስበት ሳምንታዊ የአድማጮች ማህደር ዝግጅት ነው። አዘጋጇ ልደት አበበ ነች። ከዝግጅቱ ጋር መልካም ቆይታ።
0: የአድማጮች ማህደር።
13: ጤና ይስጥልኝ ውድ የአድማጮች ማደር ዝግጅት ተከታታዮችና ተሳታፊዎች። የሐረሩ ደንበኛችን መቶ አለቃ ውቤ ታሪኩ በዚህ ሳምንት መቼ ይሆን ሲሉ ይጠይቃሉ። ዞሮ ዞሮ መግቢያው ጭራሩ ይላል አበቡ። አዎ፣ ምንም ሆነ ምን፣ ምንም ተባለ ምን፣ በእያንዳንዳችን ደምስርና ልብ ውስጥ ኢትዮጵያዊነት አለ። ልዩነቱ የማክረርና የማላላት ጉዳይ ሊሆን ይችላል። ከረረ፣ ላላ፣ ጠበቀም ኢትዮጵያዊ ኢትዮጵያዊነቱን፣ ነብር ዥንጉርጉርነቱን አይስትም ብሏል ንጉሥ ዳዊት። ልዩነቱ ግለሰባዊ እሳቤ የወለደው ነው። ዛሬ ላይ ከኢትዮጵያዊ ባህልና ጨዋነት ወጣ ባለ ሁኔታ የሚስተዋሉ ክስተቶች እዚህም እዚያም ጥርስ ብርስ ይላሉ። ኢትዮጵያ የምትባል ሀገር መኖር የለባትም ብለው የሚሟገቱና ከታሪካዊ ጠላቶቻችን ጋር አብረው ጦር የሚሰብቁ ሀገርና ወገንን በደመደመ ቢለዋ የሚገዘግዙ ሌት ከቀን እንቅልፍ አጥተው የሚቃዡትን አንድ ሁለት ብሎ ለመቁጠር ያዳግታል። እነዚህ ቡድኖች ዓላማችሁ ግባችሁ ምንድን ነው ተብለው ቢጠየቁ መልሳቸው የተዳፈነ ጥላቻ ብቻ ነው። መቶ አለቃ ውቤ ታሪኩ ይቀጥላሉ። ከትናንት እስከ ዛሬ በሀገሪቱ ውስጥ ላለው ደም መፋሰስና አለመረጋጋት ጠንሳሽ ጠማቂዎች እነዚሁ ሀገርን ከባህር በር የነጠሉ የገነጠሉና ያስገነጠሉ እኩያኖች ናቸው። ማንም ሰው እንደሚያውቀውና እንደሚረዳው በሀገራችን ከተወሰኑ አካባቢዎች በቀር የሚያወላዳ ሰላም የለም። በተለይ ለየት ባሉ አካባቢዎች ወጥቶ ለመግባት ሰርቶ ለመብላት ይቅርና ተኝቶ ለማለም ጭንቅ መከራ ሆኗል። ህዝቡ ነገ ምን ይመጣ ይሆን በሚል ጭንቀት ውስጥ ተውጧል። ለህይወት ለቤትና ንብረቱ ዋስትና ጭራሽ አይታሰብም። ጡንቻው የፈረጠመ በጡንቻው ተማምኖ ነጥቆና ዘርፎ ይኖራል። አቅመ ቢስ ደግሞ ተዘርፎና ተጎሳቅሎ በረዥሙ የህይወት ዘመኔ እንዲህ እንዳሁኑ ጊዜ ህዝብ ምርር እርር ትክን ብሎት አይቼ ሰምቼ አላውቅም። በምድራዊ መፍትሄ ፍለጋው ተስፋ ቆርጦ ከአድማስ ባሻገር ያለውን ዓለምን መማፀን ይዟል። ቤቱን ዘግቶ እባክ ፈጣሪ ከዚህ ማዕት አውጣኝ ብሎ እጁን የዘረጋው ሀልቆ መሳፍንት የለውም። ጸሎት ምህላው ይድረስ አይድረስ ገና ውለን አድረን የምናየው ይሆናል። በጣም ጥብቅ በሆነ ወታደራዊ ስልጠናና ማንነትን በሚፈትን ጦርነት ውስጥ እኔና የኔ ጓዶች ተሳትፈናል። የአካል ጉዳትም ብዙዎቻችን አስተናግደናል። እኔ በግሌ ግን እንደዚህ እንዳሁኑ በህይወት ዘመኔ ተስፋ አስቆራጭ ጊዜ አጋጥሞኝ አያውቅም። ጦርነት ፈታኝ ነው፣ ረሃብና ማህበራዊ ቀውስ ደግሞ ከምንም የከፋ የሚሉት መቶ አለቃ ውቤ ሀረር ሰው ወዳድ ከአንጀቱ አፍቃሪ ከምሩ አመሉ የሚመች የጥሩዎች ጥሩ ሰላም ይላችኋል ውቤ የሐረሩ ብለዋል። መቶ አለቃ ውቤ ታሪኩ አጭር ጥያቄም አላቸው። ኢንዊቶች የሚባሉ ሰዎች አሉ እንዲህ በየትኛው የዓለም ክፍልስ ይገኛሉ ሲሉ ይጠይቃሉ። መቶ አለቃ ውቤ አዎ አሉ ነው ምላሹ። ለጥያቄው ምላሽ ስናፈላለግ ያገኘነው መረጃ ወደ ካናዳ ይወስደናል። በተለይም ኑናቮት በሚባለው አካባቢ የነበሩ የጥንት የአካባቢው ነዋሪዎች ናቸው። በዩናይትድ ስቴትስ አላስካና በከፊል ሩሲያም ኢኒዊትስ ወይም ኢኒዊቶች እንደሚገኙ መረጃዎች ይጠቁማሉ። አብዛኞቹ ወይም 70 ሺህ ግድማ የሚሆኑት ግን የሚኖሩት ካናዳ ውስጥ ነው። አኖኖራቸውን ከቀዝቃዛማ የአየር ጸባይ ጋር እንዳለማመዱ የሚነገርላቸው እነዚሁ ጥንታዊ የአካባቢው ተወላጆች አሳና አሳነባሪ በማጥመድ ይኖሩ ነበረ። ዛሬ ላይ በርካታ ኢኒዊትስ ወይም ኢኒዊቶች ዘመናዊ በሚባል ቤቶች ውስጥ ነው የሚኖሩት። ስሜ እንዳይገለጽ ያሉን ሌላ የዝግታችን ተከታታይ እኛ በአማራ ክልል የምንገኝ የአቃቢያነ ሕግ የኑሮ ውድነት ጫናን ለመቀነስ ሲባል በፌዴራል መንግስት በ2017 እና በ2018 በጀት ዓመቶች በሁለት ዙር ለሁሉም የመንግስት ሰራተኛ የደሞዝ ጭማሪ ሲደረግ ምንም አይነት ጭማሪ አልተደረገልንም እና ከነገ ዛሬ ተግባራዊ ይደረጋል ብለን እንደ ሕግ ባለሙያነታችን ከአመጽ ርቀን በእርጋታ መጠበቅ ስላለብን እስካሁን እየጠበቀን ቢሆንም ይህ ሳይሆን የበጀት ዓመቱ ሊያልቅ አንድ ወር የማይሞላ ጊዜ ነው የቀረው። በመሆኑም እናንተ ይህችን አቤቱታ ለሚመለከተው አካል ታደርሱልን ዘንድና አቤቱታችን ሰሚ ያገኘ ዘንድ በአክብሮትና በፍቅር እንጠይቃለን ብሏል። ይኸው መልእክቱን አየር ላይ አውለናል። አሁን ደግሞ ወደ ደሴ እናምራ። ጥቁር አሚን ናቸው ከደሴ ጻፉልን። ሰላም ውዶች እንደምን አላችሁ ሲሉ ጀምሯል። የሰሞኑ ከወሎዋ መዲና ተነስተው ወደ አዲስ አበባ ሲጓዙ በነበሩት ተሳፋሪዎች ላይ የደረሰውን አሰቃቂ አደጋ ለተመለከተው ይቅርና ለሰማው ሰው ሁሉ እጅግ ልብ ሰባሪ አደጋ ነበር ይላሉ። ይህ ቦታ ከደሴ የከተማዋን ጠርዝ ወጣ እንዳሉ የሚገኝ ጠመዝማዛውና በጣሊያን ጊዜ ተሰርቶ በተለያየ ጊዜ የተወሰነ ማሻሻያ እየተደረገለት ዛሬ ድረስ የዘለቀ አደገኛ መንገድ ነው። የሃርጎ ጠመዝማዛማው ጥርጊያ መንገዱ እጅግ የሚያስፈራ፣ ወደ ላይ ሲመለከቱ በጥቅጥቅ ደን የተሸፈነ፣ ቁልቁል ሲመለከቱ ደግሞ የገደሉን አስፈሪነት ስለ ሃርጎ መንገድ የሚያውቅ ያውቀዋል። ይህ መንገድ ተለዋጭ ተብሎ ለመሰራት የማያመች የቦታ በተደጋጋሚ የብዙ ሰዎችን ህይወት የቀጠፈ ስፍራ ሲሆን ተሽከርካሪው መንገድ ስቶ ገደል የገባበት አካባቢ ትዩ ቦታ ላይ የኔ የቅርብ ቤተሰብ ህይወትን የነጠቀ ቦታ ነው። ሀረጉን ከሌላው ጊዜ ለየት የሚያደርገው የሰሞኑ እልቂት ሲሆን ከነዛ ሟቾች ውስጥ የአንዷን ታሪክ ስሰማ እጅግ ሀዘኔን አከፋው። ይቺ ልጅ ምስሏን አያይዤ ላኩላችሁ። ገና ሮጣ ያልጠገበች እንቡጥ ስትሆን ቤተሰቦቿን ለመርዳት እንደ ኩዮቿ ከትውልድ መንደሯ ቤተሰብ ተሰናብታ ለበረራ ወደ አዲስ አበባ በመጓዝ ላይ የነበረች ልጅ ነች። ብቻ እያንዳንዱ ሟች ያልወጣ የግል ህይወት ታሪክ አለው። ፈጣሪም ለሟች ቤተሰብ መጽናናትን እንዲሰጥ እየተመኘው ሁላችንም በያለንበት ቦታ ሁሉ በሰላም ወጥተን በሰላም የምንመለስበት ያድርግልን ብለዋል የደሴው ደንበኛችን ጥቁር አሚን። ጥቁር አሚን አሁን ባሉትና ባለፈው ሰኞ በደሴና ኮምቦልቻ መካከል በሚገኘው ሃርጎ በደረሰው የመኪና አደጋ የ31 ሰዎች ህይወት አልፏል። ቀጣዩ መልእክት ከጅንካ ጤና አዳም ሰፈር ነው የደረሰን። ላኪው አለማየሁ መላከ ናቸው።
14: ክቡራን ክቡራት በየማረጋችሁ አድማጭ አዘጋጆች እንደምን ቆያችሁ? ከሳምንቱ ቀናት ልዩናት ቅዳሜ አየሩን ሰንጥቄ መጣሁ ደግሜ። እንደተለመደው ትዝብቴን ቋጥሬ ይኸው ቅርብ ያለው ላሰማችሁ ዛሬ። የቀበሮ ባህታዊ የእንንቶኔ ጉዳይ ምንጊዜም ሲወሳ፣ ድመት መንኩሳ ቂሟን አትረሳ፣ የአበው ምሳሌ አስታወሰን ብሉ፣ ቆም ብሎ ማጤኑ ይበጃለ ሁሉ። የተዳፈነ እሳት መስሎን ያንቀላፋ፣ አይቀርም መንደዱ በጭራሽ ካልጠፋ፣ ያዞም በአልቃሾች ካላዋጣ ተኩሱ፣ ፍትህ አጣን ብለው ወይ ደግሞ የሚከሱ፣ አሜሪካው ነው እዚህ የሚዋጋ፣ ሀይ የሚል ከጠፋ ያስከፍላል ዋጋ። በእንጭጩኑ መቅጨት ይልቅ ሳይባዙ፣ ጸጥ ረጭ ይበሉ ወይም አደብ ይግዙ። ድንቄም አማካሪ ማን ሆነ አስተኳሽ? ሲሻው ነፍጥ አንጋቢ፣ ሲሻው ደግሞ ከሳሽ። ጥይት አቀባዩ ጦርነት ናፋቂ፣ ውስጥ ተሸጉጦ ወንድሙን አስጠቂ፣ እናባ በለው ጦር ክተት ነጋሪ፣ አደብ የሚያስገዛ እንደዚህ ጥፋ መሪ። አዲስ ስም ለጥፎ ቀይሮ ታፔላ፣ ድንቅም አማካሪ ብቅ አለ ያተኩላ። ትናንት ያጣውን ድል ሊቀማ መልሶ፣ ብቅ አለ አጄ የበግ ለምዱን ለምሶ። የኢትዮጵያ እናቶች ይውጡ ከሰቆቃ፣ ምን ነው ስቃያቸው ዛሬ ላይ ቢያበቃ። ወልዳ ባሳደገች ሲገባ ተውረታ፣ እንዴት የማምዬ ይነከሳል ጡቷ። የቀበሮ ባህታዊ በጎች መሀል ገብቶ አልነካችሁም ቢል ማን ሊሰማው ከቶ። አመሰግናለሁ። አለማየሁ መላከ፣ ደቡብ ኢትዮጵያ ጅንካ ጤና አዳም ሰፈር።
13: ሰላም ዶቼ ቬለዎች፣ የረዥም ጊዜ ተከታታያችሁ ነኝ ያሉን በላይ ሰሞኑን በአርሲ ኦርቶዶክስ ተዋህዶ አማኞች ላይ የተፈጸመውን ዘግናኝ ጭፍጨፋ በተመለከተ ድምፅ ለሌላቸው ድምፅ በመሆን የበኩላችሁን ድርሻ እንድትወጡ በአክብሮት እጠይቃለሁ ይላሉ። ከዚህ ጋር በተያያዘ የአውሮፓ የህግና የፍትህ ማዕከል ማክሰኞ ዕለት እንደገለጸው ከሶስት ሳምንት ገደማ በፊት በኦሮሚያ ክልል ምስራቅ አርሲ ቢያንስ 37 ኦርቶዶክሳዊ ክርስቲያኖች መገደላቸውን ገልጿል። ከግድያው ባሻገር በሶስት ቀበሌዎች ከፍተኛ የንብረት ውድመት መከሰቱን ደግሞ የዓይን እማኞች ለዶይቼ ቬለ ተናግረዋል። የተረፉ የዓይን እማኞች እንዳሉት ከ100 ዓመት ዕድሜ በላይ ያስቆጠረ ታሪካዊ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በእሳት ጋይቷል። የአዲስ አበባው ፋሲል አስተያየትም ከዚህ ጋር ይያዛል። ዲደብሊዎች እንዴት ናቸው ሲሉ እንደወትረው ጀምሯል። ሰሞኑን በአንዳንድ የሀገሪቱ አካባቢዎች በሃይማኖት፣ በዘር ወዘተ እየተባባሱ ያሉ ግጭቶች በጣሙኑ አሳስቦኛል ይላሉ። የዘንድሮው ደግሞ ሰኔና ሰኞ ገጠሙና ከመቼውም በላይ ተባብሶ ቀጥሏል። መንግስትም ህግ የማስከበሩን ቀዳሚ ግዴታውን ወደ ጎን ብሎ ከህብረተሰቡ እኩል አስክሬን እየቆጠረ የሀዘን መግለጫውን ማውጣቱን ስራዬ ብሎ ተያይዞታል። ታዲያ ህግ የማስከበሩ፣ የመቆጣጠሩ፣ አጥፊዎችን የመቅጣቱ፣ በአጠቃላይ ወንጀልን የመቆጣጠርና አጥፊዎችን ለህግ የማቅረብ ስራ የማን ይሆን? እንደዚህ የንጹሐን ደም በከንቱ መፍሰስስ መቼ ይሆን የሚቆመው? ዜጎችስ ያለ ስጋት በነጻነት ከቦታ ቦታ ተዘዋውረው ስራ የመስራት መብታቸው የሚከበረው መቼ ይሆን? የቀድሞውን ሰላምና ነጻነት መፈለግስ የድሮ ስርዓት ናፋቂ ያስብል ይሆን? ለማንኛውም ቸረን ሰብት ብሏል ፋሲል። ቀጣዩ አስተያየት ደግሞ ቀደም ሲል ጥቁር አሚን ካነሱት የመኪና አደጋ ጋር የተያያዘ ነው። ኩማ ሙሲሳ ኢንጂነር እንደሆኑ ገልጸውልናል። አስተያየት የሰጡት ይህንን የመኪና አደጋ ከሰሙ በኋላ ነው። በሀገራችን የሚደርሱ የመኪና አደጋዎች ቸል ሊባሉ አይገባም ሲሉም ረዘም ያለ አስተያየት ጽፏል። አጠር አድርጌ አቀርበዋለሁ። ዜናውን መጀመሪያ ላይ የሰሙት ከአልጀዚራ ጣቢያ እንደሆነ የሚናገሩት ኩማ በኢትዮጵያ 31 ሰዎች በመኪና አደጋ መሞታቸውን ስሰማ ልቤ ተሰበረ ይላሉ። ባለፈው ሳምንት በስም የጠቀሷቸው መሐንዲስ ጓደኛቸው አምቦ ላይ በተከሰተ አደጋ ሕይወቱን አጥቷል የሚሉት እኚሁ ጸሐፊ፣ ከዚህም በላይ በአገሪቱ ውስጥ በተደጋጋሚ የሚከሰቱ የመኪና አደጋዎች ብዙ ሕይወትና ንብረት እያወደሙ ነው ይላሉ። ኢትዮጵያ በዓለም ላይ በመኪና አደጋ ግንባር ቀደም ከሆኑ አገሮች አንዷ ነች ሲሉ ኩማ ይቀጥላሉ። አደጋዎችን የሚያባብሱ ብዙ ምክንያቶች ቢኖሩም ዋናዎቹ ሶስቱ የሚከተሉት ናቸው። እነሱም ሙስናና የመንገድ ጥራት፣ የመንገድ ጥገናና አጠቃቀም፣ ሶስተኛው ደግሞ የተሽከርካሪውና የአሽከርካሪው ሁኔታ እንደሆነ ያነሳሉ። በሀገራችን ብዙ ያረጁና በደንብ ያልተያዙ ተሽከርካሪዎች አሉ የሚሉት ጸሐፊው መንግስትንና የሚዲያ ተቋማትን ይተቻሉ። መንግስት ኃላፊነቱን አልተወጣም። መገናኛ ብዙሃንም ሁኔታዎችን የሚያጋልጡና ህዝብን የሚያስተምሩ ፕሮግራሞች በበቂ ሁኔታ እንዳልሰሩ ይተቻሉ። በአጠቃላይ ሁኔታው ትኩረት ሻለም ብሏል ኩማ ሞሲሳ። ሌሎች ከእናንተው ከአድማጮቻችን የደረሱ መልእክቶችም ነበሩ። ለዚህ ዝግጅት የተመደበልን የአየር ሰዓት ግን ተጠናቋል። ሳምንት እንገናኝ። እስከዛው ጻፉልን ወይም መልእክታችሁን በድምፅ ቀርጻችሁ ላኩልን። ልደት አበበ ነኝ። ጤና ይስጥልኝ።
1: ለዝግጅቱ ልደት አበበና ተሳታፊዎችን እናመሰግናለን። ቀጣዩ መሰናዶ ሳምንታዊ የትኩረት በአፍሪቃ ዝግጅት ነው። የዛሬው ዝግጅት በሁለት አበይት አፍሪቃዊ ጉዳዮች ላይ በማተኮር ነጋሽ መሐመድ እንደሚከተለው አዘጋጅቶታል። ከዝግጅቱ ጋር መልካም ቆይታ።
0: ትኩረት በአፍሪካ
15: በማሽላ ድኩን ስንዴ ምርቷ የምትታወቀው፣ በጥጥ ሽያጯ በዓለም ገበያ የምትፈለገው፣ በወርቅ ማዕድኗ ብዙ የአፍሪቃ ሀገራትን የምታስንቀው ሰፊዋ የአረብ አፍሪቃ ቅይጦች ምድር ሱዳን ዛሬ የጉልበተኞች መፋለሚያ፣ የደካሞች ማለቂያ፣ የተፈናቃዮች መናኸሪያ እና የተመጽዋቾች ሀገር ሆናለች። ደሞ ሙዚቃዋስ ቢሆን ያችን የዋህ ደጎች ሀገር በጋራ ይገዙ የነበሩት የሱዳን ጦር ኃይል ሳፍ በእንግሊዝኛ ምህጻሩና የሱዳን ፈጥኖ ደራሽ ጦር አርኤስኤፍ አዛዦች ጠብ ተካሮ ውጊያ ከገጠሙ ከሚያዝያ 2023 ወዲህ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። እስከ 400 ሺህ የሚገመት ሱዳናዊ አልቋል። የተባበሩት መንግስታት ድርጅት እንደሚለው ግማሽ ያክል ህዝቧ 22 ሚሊዮን ገደማ የምግብ እርዳታ ፈላጊ ነው። ከዚህ ውስጥ ከ14 ሚሊዮን የሚበልጠው አንድም ተፈናቃይ ሁለትም ስደተኛ ነው። የዓለም ምግብ ድርጅት WFP እና የዓለም የምግብና የእርሻ ድርጅት FAO ባለስልጣናት ባገባደነው ሳምንት አጋማሽ እንዳሉት በዓለም በርካታ ህዝብ ለርሃብ ከተጋለጠባቸው 13 ሀገራት ወይም ግዛቶች ቀዳሚዋ ሱዳን ናት።
16: በከፍተኛ ደረጃ ከሚያሳስቡት መካከል ሱዳን፣ ደቡብ ሱዳን፣ የመን፣ ፍልስጤም፣ ናይጄሪያ እና ሶማሊያ ዋነኞቹ ናቸው። እነዚህ ሀገራት በርካታ ህዝብ በረሃብ ለሞት የተዳረገባቸው አሊያም ለሞት በሚያደርስ ረሃብ የሚሰቃይባቸው ናቸው
15: ይላሉ ዣን ማርቲን ባውር የዓለም ምግብ ድርጅት የምግብ ዋስትና የበላይ ኃላፊ። የለጋሽ ሀገራት መሰላቸት እርዳታ መቀነስና የህዝቡን መከራ ከቆብ አለመቁጠር የምግብ እጥረቱን ወደ ረሃብ ስጋት እንዲንር አድርጎታል። የሱዳን ተፋላሚ ኃይላት አንድም ውጊያውን በማባባስ ሁለትም ለችግረኞች እርዳታ እንዳይደርስ መንገድ በመዝጋትና በመዝረፍ የህዝባቸውን መከራ ከማጥናት ባለፍ እስካሁን ሰላማዊ አማራጭን እንብኝ እንዳሉ ነው። የከፋው ተፋላሚዎች በተለይ የፈጥኖ ደራሹ ጦር በተደጋጋሚ የሚያዘምታቸው ሰው አልባ አውሮፕላኖች ወይም ድሮኖች ከተሞችን፣ ትምህርት ቤቶችን፣ የጤና ጣቢያዎችንና ሐኪም ቤቶችን ጭምር ማጋየታቸው ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ፎልከር ቱርክ ባለፈው ሰኞ እንዳሉት ሱዳን ውስጥ ካለፈው ጥር እስከ ግንቦት በነበረው 5 ወራት ውስጥ ከአንድ ሺህ በላይ ሰላማዊ ሰዎች በሰው አልባ አውሮፕላኖች ጥቃት ተገለዋል።
17: ሚስተር ፕሬዚደንት ኢን ሱዳን
16: ክቡር ፕሬዚዳንት ሱዳን ውስጥ ዘግናኙ ግጭት እየተስፋፋና

0: በሚልቅጽል የምትንቆለባበሰው አልዑበይድ ከነባር ነዋሪዎቿ በተጨማሪ ጦርነት ካየለባቸው ከዳርፉር ከተሞችና አካባቢዎች የተፈናቀለ በመቶ ሺህ የሚቆጠር ህዝብ ሰፍሮባታል። የተባበሩት መንግስታት ድርጅት ዋና ጸሐፊ የልዩ ልዩ ድርጅቶች ተጠሪዎች ብሪታንያ፣ ጀርመን፣ ፈረንሳይና ኖርዌይን የመሳሰሉ የአውሮፓ ሀገራት ባለስልጣናት እንደሚሉት ፈጥኖ ደራሹ ጦር ትልቂቱን ስልታዊ ከተማ ካጠቃም ከዚህ ቀደም አልፋሻር ላይ የደረሰው አይነት እልቂት መደገሙ አይቀርም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የፈጥኖ ደራሹ ጦርን የጥቃት ዝግጅት እብደት ብለውታል። እብደቱ መቆም አለበት እንደ ዋና ጸሐፊው። የድርጅቱ የሰብአዊ መብቶች ኮሚሽነር የፎልከር ቱርክ ማስጠንቀቂያ ደግሞ ከዋና ጸሐፊውም ጠንከር ቀጠር አየል ያለ ብጤ ነው። ቱርክ እንዳሉት በተዋጊዎች ላይ ተጽዕኖ ማሳረፍ የሚችሉ መንግስታት ይህንን እብደት ማስቆም አለባቸው።
1: We have seen this playbook before.
2: ይህን ምግባር ከዚህ ቀደም አይተነዋል። መከላከል እየተቻለ ባለፈው ዓመት ሰሜን ዳርፉር አልፋሽር ውስጥና ዘምዘም ተፈናቃዮች መጠለያ ጣቢያ የተፈጸመውና የመዘገብነው ግፍ እንዲደገም መፍቀድ የለብንም። አስኪውን ጥቃትና የተባባሰውን ውጊያ ለማስቆም እርምጃ ካልተወሰደ ሰላማዊ ሰዎች የከፋ አደጋ ይደርስባቸዋል። በጣም አሳሳቢ የሰብአዊ መብቶች ጥሰት ሊደርስ ይችላል። ዓለም ይህንን እንደ ማስጠንቀቂያ ሊወስደው ይገባል። ተጽዕኖ ማሳረፍ የሚችሉ መንግስታት ይህን እብደት ለማስቆም አሁኑኑ እርምጃ መውሰድ አለባቸው። ዓለም እያየ ነው። ጥፋቱን ያደረሱና የሚያደርሱ ተጠያቂ መሆን አለባቸው።
0: ማሳሰቢያ፣ ማስጠንቀቂያ፣ ማስፈራሪያው በርግጥ ይንቆረቆራል። ጥያቄው ግን ተፋላሚዎችና ደጋፊዎቻቸው ይሰሙ ይሆኖ የሚል ነው። ምዕራብ አፍሪካዊቱ ትንሽ ሀገር ጊኒ ቢሳው ከቆዳ ስፋት፣ ከህዝቧ ብዛት፣ ከተፈጥሮ ሀብት መልክዓ ምድር አቀማመጧም በላይ በፖለቲካ ቀውሷ በተደጋጋሚ በዓለም መገናኛ ዘዴዎች ትነሳለች። በ1974 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ነጻነቷን ካወጀች በኋላ እንደ ብዙዎቹ የአፍሪካ ሀገራት ሁሉ ድህነት፣ መፈንቅለ መንግስት፣ አመጽ፣ ሙስናና ሌብነት ሲፈራረቅባት እንደነበረች ዛሬም አለች። ነጻነቷን ካወጀችበት ጊዜ ጀምሮ እስከ 2014 ድረስ አንድም ፕሬዚደንት ሙሉ ዘመነ ስልጣኑን በፕሬዚደንትነት አልቆየም። 5 ዓመት የሚዘልቀውን ዘመነ ስልጣን የጨረሱት በ2014 የተመረጡት ማሪዮ ቫዝ ብቻ ናቸው። እስከ 2019 ስልጣን ላይ ቆይተው ነበረ። ባለፈው ህዳርም ፕሬዚዳንታዊና የምክር ቤት አባላት ምርጫ አድርጋ ነበረ። ድምፅ ቆጠራ መደመር መቀነሱ ሲሰላ በድብቅ ያሴሩ ነበር የተባሉ የጦር መኮንኖች የፕሬዚደንት ኡማሮ ሙክታር ሲሶኮ ኢምባሎ መንግስትን አስወግደው ስልጣን መያዛቸውን አወጁ። አንዳንድ ወገኖች የቀድሞው ወታደራዊ መኮንን ኡማሮ ሙክታር ሲሶኮ ኢምባሎ ተቃዋሚያቸው እንደሚያሸንፉ ሲያውቁ ወታደሮቹም ያደረጉትን እንዲያደርጉ አዘዋቸው ነው ይላሉ። ፕሬዚደንቱ አዘዙም አላዘዙ የመንግስትነቱን ስልጣን የተቆጣጠሩት የጦር መኮንኖች ጊዜያዊ ምክር ቤት መስርተው የምርጫውን ውጤት በሙሉ ሰረዙ። ከተቃዋሚ ፖለቲከኞች አንዳንዶቹን በቁም ሲያስሩ፣ ሌሎቹን በአይነ ቁራኛ ይከታተሉም ገቡ። ወታደራዊ ሁንታው በተቃዋሚ ፖለቲከኞችና የፖለቲካ አቀንቃኞች ላይ የሚወስደውን እርምጃ የሚቃወሙ የውጭ መንግስታትን በሙሉ በሀገራችን የውስጥ ጉዳይ ጣልቃ መግባት አያስፈልግም እያለ ያሳጣም ያዘ። ይህ አቋሙ ከጊኒ ቢሳው ጋር ጥብቅ ግንኙነት ካላት ፖርቱጋልና ከሌሎች ፖርቹጋልኛ ከሚናገሩ ሀገራት ጋር አቃቅሮታል። በቅርቡ ደግሞ በፖርቹጋልኛ ምህጻሩ ፒኤአይጂሲ ተብሎ የሚጠራውን የዋነኛውን ተቃዋሚ ፓርቲ መሪ ዶሚኒጎስ ሲሞስ ፔሬይራን ከቤታቸው እንዳይንቀሳቀሱ አዟል። ተቃዋሚዎች ታሰሩ ነው የሚሉት። ፔሬይራ ከመታሰራቸው

0: ጥቂት ቀደም ብሎ በተለይ ለዶች ቬለ በሰጡት መግለጫ የወታደራዊን ሁንታ እርምጃ አጥብቀው ተቃውመው ነበር።
1: ዙርጂም
2: ሳብክ ነው ይስራት ህገወጥ እንደሆነ ያቀዋል በህዝብም አልተመረጠም አቅሙ የተመሰረተው በኃይል ላይ ነው ይህንን አንቀበልም በሀገራችን የሚደረገው ፖለቲካዊ ሂደት በህገ መንግስቱ መሰረት የሚደረግ መሆን አለበት
0: የፔሬራ ጠበቃ ሮቤርቶ ኢንዴክ እንደሚሉት ድንበኛቸው ሁለቴ ወታደራዊ ችሎት ቀርበው ነበር ይሁንና ጠቅላይ አቃቢ ህግ እስካሁን ድረስ በተቃዋሚው ፖለቲከኛ ላይ የመሰረተው ክስ የሰጠው ማብራሪያም የለም
3: ኖርስ ቢሙስ
2: ለመታሰራቸው ወይም እንዳንቀሳቀሱ ለመታገዳቸው እስካሁን ድረስ የተሰጠን ምንም ማብራሪያ የለም አቃቢ ህግ የመሰረተው ክስ ያቀረበው ምክንያትም ሆነ ከፍርድ በፊት እንዲታሰሩ ለመደረጉ የሰጠው ማብራሪያ የለም ያሉት ቤታቸውም ቢሆን እስራት ነው ልዩነት የለውም
3: non fa molto differenza
0: ባለፈው ህዳር ስልጣን ያዙት የጦር መኮንኖች ከውጭ በተደረገባቸው ግፊት ምክንያት በመጪው ታህሳስ ምርጫ እንደሚደረግ አስታውቀዋል የተቃዋሚ ፖለቲከኞች እንደሚሉት ወታደራዊ ሁንታም ሰሞኑን በተቃዋሚ ፖለቲከኞች ላይ የሚወስደውን እርምጃ ያጠናከረው በምርጫው እንዳይሳተፉ ለማወክ ወይም ለማዳከም ነው ዮሐንስ ተቃዋሚ ፓርቲ መሪ መታሰር ኦትሮም መፈንቅለ መንግስቱንና የወታደራዊ ሁንታውን እርምጃ የምትቃወመውን የፖርቱጋልን ቅሬታ ነሮታል የፖርቱጋል ውጭ ጉዳይ ሚኒስትር ፓውሎ ራንጌል ፔሬራን ጨምሮ የታሰሩ ፖለቲከኞች በሙሉ እንዲፈቱ በድጋሚ ጠይቀዋል ፖርቱጋልኛ የሚናገሩ ሀገራት ማህበር ሲፒኤልፒ የአፍሪካ ህብረትና የምዕራብ አፍሪካ የምጣኔ ሀብት ማህበረሰብ ኤኳስም ተመሳሳይ ጥያቄ አቀርበዋል። የቢሳኦ ወታደራዊ ሁንታ ከተለያዩ ወገኖች የሚሰማውን ተቃውሞ ጥያቄና ማሳሰቢያ ግን አጥብቆ ነው የሚቃወመው። የጦር ኃይሉ የሚመራው የጊዜያዊ ምክር ቤት ቃል አቀባይ ፈርናንዶ ቫስ ክብርና ነጻነታችን ለሽያጭ አይቀርብም ይላሉ።
4: ው ኮንሰል ናሽናል ትራንዚሽን ሰንቲ
2: የፖርቱጋል ሚኒስትር ፓውሎ ራንጌልና ሊዝበን የሚገኙት አድሃሪያን ቡድናት በሙሉ ሊያውቁት ይገባል። እኛ በየትኛው መንገድ ቢሆን የሲፒኤልፒ አባል መሆን አንፈልግም። ብዙ ደም ያፈሰስንለትና የታገልንለት ክብራችንና ነጻነታችን ለውይይትም ሆነ ለሽያጭ አይቀርብም።
0: የአትላንቲክ ባህርን የምትዋሰነው ትንሽቱ የምዕራብ አፍሪካ ሀገር የህዝቧ ቁጥር 2 ሚሊዮን ቢሆን ነው። ትኩረት በአፍሪካ የዛሬው አበቃ። ነጋሽ መሐመድ ነኝ። መልካም ሳምንት መጨረሻ።
5: ለዝግጅቱ ነጋሽ መሐመድን አመሰግናለሁ። አሁን በዲጂታል ግንዛቤ ላይ የሚያተኩረውና ያዝናና የሚያስተምረው በማድመጥ መማር ተከታታይ ድራማ የሚቀርብበት ሰዓት ላይ ደርሰናል። ራሂም የጨለመው መንገድ ሲመርጥ ይሰኛል ድራማው። ዛሬ ክፍል 9 ስራ ወይም ጥይት በሚል ይቀርባል። ተከታተሉት።
6: በማድመጥ መማ
7: የዲጂታል
6: ግንዛቤ
8: ጤና ይስጥልን። የዶቼ ቬለ በማድመጥ መማር ተከታታዮች እንኳን ራሂም የጨለማውን መንገድ ሲመርጥ የተሰኘውን ተከታታይ ድራማ ለመከታተል በሰላም ተገኛችሁ። በዚህ በዲጂታል ዘመን በተሳሳተ ግንዛቤ ምክንያት ወይንም ሆን ተብለው በሚሰራጩ ሐሰተኛ መረጃዎች የሚፈጠሩ ጉዳቶች ላይ የሚያተኩረው ድራማ የሚከናወነው ኢንዙና በተባለችው የአፍሪካ ከተማ ነው። ከባለፈው ክፍል እንደተከታተልነው ራሂም ለሚኒስትር ቸርነትና ለአምባገነኑ አገዛዝ በመስራቱ ደስተኛ አልነበረም። ይህን ለኒና እየነገራት ሳለ ነበር የጀንበሬ የድረሱልኝ የስልክ ጥሪ የመጣለት። እሷ ታግታለች ለመሆኑ የት ወስደዋት ይሆን? እምነትና ራሂም ወደ የጋራ መኖሪያቸው ሲመለሱና ሲወያዩ እናገኛቸው። ይህ 9ኛው ክፍል ስራ ወይም ጥይት ይሰኛል።
9: እምነትና ራሂም በአጋጣሚ በተመሳሳይ ጊዜ ነበር የጋራ መኖሪያ ቤታቸው የደረሱት። እምነት ላበላ ሆናለች። መንገዱን በሙሉ ስትሮጥ ነበር። በሌላ በኩል ራሂም ጥፋተኝነት ተሰምቶታል። እምነት ቦርሷን ሶፋው ላይ ወረወረች።
10: ራሂም ምንድነው የተፈጠረው? ለምንድነው ጀምብሬን ያገቷት?
1: እርግጠኛ ነኝ ከፖለቲካ ጋር በተያያዘና ኦንላይን ላይ በመተለጠፋቸው ይዘቶች ነው።
10: ምን? ቆይ እሺ ምን ማድረግ አለብን? ራሂም ለፖሊስ ማመልከት ይኖርብናል?
1: አይደለም እምነት፣ ፖሊስ እዚህ ላይ ምንም ማድረግ እንደማይችል እርግጠኛ ነኝ።
10: እንዴት?
1: እኔ ላለቃቸው ለቸርነት ነው የምሰራው።
10: እንዴ? ራሂም ስለምትለው ነገር በፍጹም አላምንም። ለቸርነት ነው የምሰራው ስትል ቆይ ምን ማለት ነው?
1: እኔ በሱ ፕሮፖጋንዳ ክፍል ውስጥ ከሚሰሩት ስፒን ዶክተሮች አንዱ ነኝ።
10: የፈጣሪ አለ።
1: የስራ ድርሻዬ አንድም የፖለቲካ መግለጫውን የሚያሞግሱ አሊያም ደግሞ ተቃዋሚዎቹን የሚጎዱ ዲጂታል ትርክቶችን መፍጠር ነው።
10: እኔ ይህንን ላምን አልችልም። እና ከነዛ ጨቋኞች ጋር ነው የምሰራው እያልከኝ ነው ራሂም?
1: በጣም አዝናለሁ እምነት፣ መጨረሻው ይሆናል ብዬ አልገመትኩም።
10: ቆይ ለመንግስት ስራ ስንት ጊዜ ሆነ?
1: 2 ወር አለፈኝ።
10: ምን ጀንበሬ ስለ አዲሱ ስራ ታውቅ ነበር?
1: እስከ ትላንት ድረስ አታውቅም።
10: አሁን ሁሉም ነገር ግልጽ ሆነልኝ። ያለ ምክንያት አልነበረማ እንዲህ አስተሳሰብ ለውጥ ያረከው። ግን ይህንን የበሰበሰ አገዛዝ ለምን መደገፍ እንደጀመርክ ሊገባኝ አልቻለም።
1: ተጸጽቻለሁ እምነት፣ እውነቴን ነው የምልሽ፣ ተጸጽቻለሁ። ግን ምን ማድረግ ይችል ነበር? አማራጭ አልነበረኝም። አስፈራርተውኝ ነበር።
10: አማራጮች ነበሩ ራሂም፣ አሉ። እንዲህ ብለህ ፖሊስ ጋር መሄድ ትችል ነበር። ሚዲያዎችም አሉ። ሙስናውን ማጋለጥ ትችል ነበር።
1: እነዚህ ሰዎች ምን ያህል ኃይል እንዳላቸው ስለማታውቂ ነው።
10: እባክህ
1: ፖሊስ፣ መገናኛ ብዙሃን፣ ሁሉም ነገር እኮ በእጃቸው ነው።
10: እሺ አሁን ምን እንዳሰካ ተመልከት። ጀንበሪያችንን ወሰዷት።
1: ያለኝ አማራጭ እኮ ስራ ወይም ጥይት ነበር። እሺ አንቺ ብትሆኝ ምን ታደርጊያለሽ?
10: ቆይ የገዛ ዘመድን አሳልፈ እንድሰጥ ስንት ከፈሉ? ማፈሪያ ነህ ራሂም፣ ማፈሪያ።
1: አረ እባክሽ ተረጅኝ እምነት፣ ጀንበሬ እንደሚያግቷት እኮ አላውቅም ነበር። ለማስቆም ሞክሬያለሁ፣ እነሱ ግን ብዙ ኃይል አላቸው።
10: ልታስጠነቅቃ ግን ትችል ነበር።
1: ነገርኩሽ እኮ እምነት፣ አስጠነቀቅኳት ግን አትሰማም። ይኸውልሽ እምነት፣ ጀንበሬን ለመፈለግ የተቻለኝን ሁሉ አደርጋለሁ።
10: ከዚህ በፊት ማድረግ ካልቻልክ አሁን ቆይ ምን ማድረግ ትችላለህ? ዘገየህ በጣም ራሂም፣
1: ዘገየህ።
10: ይህን ይገለዋታል። ይህ ሁሉ ደግሞ ያንተ ጥፋት ነው፣ አንተና እነዚያ የመንግስት ተላላኪዎች። እድሜ ለአንተና ለማይረቡ ቦትሶችህም ጭምር። ምርጫውን እያሸነፋችሁ ነው።
1: ያሸንፉ ይሆናል ግን እድሜ ልካቸውን አይቆዩም። እሺ እመኚ።
10: ኧረ ይሄ ደግሞ ምን ማለት ነው?
1: ታያለሽ፣ ሙሉ በሙሉ እኮ ደደብ አይደለሁ። መልሼ ይታገላችኋለሁ በራሴ መንገድ።
10: ወሬ ብቻ ነህ ራሂም።
1: ኧረ ቆይ እሺ፣ ምን አድርግ ነው የምትይኝ እምነት?
10: ወሬ ብቻ።
1: ምን እንዳደርግ ነው የምትፈልጊው?
10: ታውቃለህ ራሂም፣ ዞር በል ካጠገቤ አሁን። ሂድ፣ ጥፋልኝ።
1: ግን እኮ
10: ላይህ አልፈልግም ራሂም፣ ሂድ ከዚህ።
9: ራሂም በሩን ከፍቶ ወደ በረንዳው ወጣ። አየሩ በጣም ሞቃታማ ነበር። እሱ ግን ጭንቅላቱ በብስጭት ስለጋለ ሙቀቱ እንኳን አልተሰማውም። ጀንበሬ ታግታ ከተወሰደች 3 ቀናት ሊሆናት ነው። ከዚያን ጊዜ አንስቶ እስካሁን ምንም ፍንጭ የለም። በጣም የተጨነቁት ወላጆቿ ምን ማድረግ እንዳለባቸው ግራ ስለገባቸው ከክፍለ ሀገር ወደ ከተማ ተጉዘዋል። ሁሉም የጋራ መኖሪያ ቤት ቁጭ ብለው ወይዘሮ አነኔን ለማረጋጋት እየሞከሩ ነው።
11: እስቲ እባክሽን ረጋ በይ። አንቺ ደግሞ
10: አታስቢ ትዬ፣ አይዞሽ እናገኛታለን። እሺ አይደለ እንዴ ራሂም? ያደረግከውን ብቻ ተመልከት
12: እባክህ ራሂም። ጀንበሬ ያጎቴ ልጅ ነች። የሆነ የምታውቀው ነገር ካለ እባክህ ንገረን።
11: አንተ ሰው እባክህን ንገረን፣ እኛ በቀል አንፈልግም።
1: እትዬ አነኒ፣ ጋሾንቹ እመኑኝ፣ ጀንበሬን የሚጎዳ ምንም ነገር በፍጹም አላደርግም።
12: ግን እኮ አንተ ለቸርነት እንደምትሰራ እምነት ነግራናለች። እና ከጀንበሬ እገታ በስተጀርባ ያለው ሰውም እሱ እንደሆነ እርግጠኛ እንደሆንክ ራስህ ተናግረሃል። እባክህን ልጃችንን እንዲመልስልን ንገረው።
11: ይኸውልህ ስማኝ፣ ይገባናል። ይኸው ሳምንቱ ሳይጠናቀቅ በፕሬዚደንትነት የሚመረጥ ይመስላል። ልጃችን ምንም ብታደርግ እሱን ከመመረጥ አታስቆመውም። ስለዚህ እባክህን እንዲለቃት ንገረው።
1: እኔ እኮ ብችል ደስ ባለኝ ነበር ግን አልችልም።
11: ለምን?
1: ከስራ ተባርሬያለሁ። እንኳን በአካል ቀርቶ በስልክ ራሱ ላገኘው አልቻልኩም። እምነት
10: አታናግረኝ ራሂም፣ በጣም ተናድጄብሃለሁ። እሺ አያገባኝም ስላንተ።
1: ኧረ እባካችሁ መኑ፣ እኔ እኮ ጀንበሬት እንዳለች ባውቅ ደስ ባለኝ ነበር። ልክ እንደናንተ እኮ እኔም እንድትመለስ እፈልጋለሁ።
11: አንተ ሰውዬ የት እንዳለች ንገረን ብያለሁ። አንተ ልጅ
12: ተረጋጋ እንጂ ኦንቾ።
10: አዎ ጋሼ ተረጋጋ።
11: ምንም እንደማያውቅ ማስመሰሉን መተው አለበት። ለጥፋቱ ኃላፊነት መውሰድ አለበት። ለእነዚህ ሰይጣኖች ሲሰራ ነበር። ልጃችን እንድትታገት ያደረገውን መረጃ ያቀበለው እሱ ሊሆን ይችላል።
12: እሺ ግን አሁን እሱ ላይ መጮሁ ምንም ፋይዳ የለውም። እርግጠኛ ነኝ ራሂምም ልክ እንደኛ ጀንበሬን ለመፈለግ የተቻለውን ያደርጋል አይደል?
11: እንግዲያውስ ማድረግ ያለበትን ያድርግ። እንዴ ልጄ የሆነ ቦታ ይሄን ታጉራለች። ኃላፊነት መውሰድ ያለበት ሰው ደግሞ ይው ምንም እያደረገ አይደለም።
13: ይኸውላችሁ እንደማታምኑኝ ይገባኛል። እኔም በእናንተ ቦታ ብሆን እንደናንተ ነበር የሚሰማኝ። የምችለውን ሁሉ አደርጋለሁ። አንዳንዴ ቀድሞ ይስራ ባልደረቦቼ ጋርም ለመደወል ልሞክር። ምናልባት አንድ ነገር ያውቅ ይሆናል።
12: እሺ
13: ቃል ገባላችኋለሁ፣ ጀንበሬን ለማግኘት የምችለውን ሁሉ አደርጋለሁ።
12: ውይ በጣም አመሰግናለሁ። እሺ
9: አሁንም እንዳላመኑ ትገብቶታል። ራሂም እንደዚህ ባለ ሁኔታ እዛ ሆኖ መታገስ አልቻለም። ስልኩን አንስቶ ወደ በረንዳ ወጣ። ድንገትም አንድ ሐሳብ መጣለት።

0: ራሂም በሀገር ውስጥ ጉዳይ ሚኒስቴር የመኪና ማቆሚያ ቦታ ሾልኮ ገባ። ማንነቱ እንዳይታወቅ ኮፍያ ያለው ጃኬት አድርጓል። ከካሄር ጋር እንዲገናኙ እዚህ ቦታ ተቀጣጥሯል። የኢንዙና መንግስት መደበኛ ያልሆኑ እስረኞችን የሚያቆይበት የመኖሪያ ቤቶች ዝርዝር ማየቱ ትዝ ብሎታል። ዝርዝሩ በቸርነት ላፕቶፕ ላይ ነበር። ከነዚያ ሚስጥራዊ ቦታዎች ባንዱ ጀምበሬ ታስራል ሊሆን ይችል? ከዚያ የሚኒስትሩ የደህንነት ኃላፊ የሆነው ሮቤል በኮምፒውተራቸው ላይ ተመሳሳይ ፋይሎች እንደነበራቸው ትዝ አለው። እዛ ይሰራ በነበረበት ጊዜ ራሂም ካሂር ከሚባል ዘበኛ ጋር ተግባብቶ ነበር። አልፎ አልፎ የሚወደውን ሲጋራ ይገዛለት ነበር። አሁን አንድ ነገር ተባበረኝ ብሎ ቀጥሮታል።
1: ካሂር! እሳሁን ራሂም፣ እሳሁን። ሰላም ካሂር። በሲጋና ተጠንቀቅ። እዛ ጋር ሲሲቲቪ ካሜራ አለ። ዙሪያውን ሄድ እንደሱ። አዎ፣ እዛ ማሞ አጠገብ ካሜራው ደርሶ አይቀርጽም።
2: ኦ፣ አላየሁትም ነበር። ላፕቶፑን ይዛል?
1: አዎ፣ ግን ቶሎ መመለስ አለብኝ።
2: በጣም አመሰግናለሁ ካሂር። ምን አይነት ሪስክ እየወሰድክ እንደሆነ ይገባኛል።
1: ቸርነት በሚያደርገው ነገር አልስማማም። ያጎትህ ልጅ እድሜ የሆኑ ሴት ልጅ አለችኝ። ልጄ ብትሆን የታገተችው ምን እንደማደርግ መገመት አልችልም። የእንጀራ ጉዳይ ሆኖ ስራ ያስፈልገኛል። ስለዚህ ላግዜ የምችለው ይህን በማድረግ ብቻ ነው።
2: መረጃውን ወደ ፍላሽ መገልበጥ አልቻልኩ። ለደህንነት ሲባል የላፕቶፕ ዩኤስቢ ማስገቢያ የለውም እንጂ ካለበለዚያማ ቶሎ እንጨርስ ነበር።
1: ቶሎ በል፣ መፍጠን አለብን እባክህ። ላፕቶፑ ላይ ግን ምን ፈልገህ ነው?
2: እዚህ ስሰራ የደህንነት ኃላፊው ላፕቶፕ ላይ አንድ የመረጃ ቅጂ ነበር። እሱን ፈልጌ ነው።
1: እሱ ነው?
2: አዎ አዎ አዎ። ይህንን መረጃ ማግኘት አለብኝ።
1: ፍጠን ፍጠን ፍጠን እባክህ፣ ከምሳ መመለሻ ጊዜው ደርሷል።
2: ቆይስ ይህንን የይለፍ ቃል ልሞክር። ሮቤል 2025 ሮቤል መቼ ነበር የተወለደው? በ1978?
1: አዎ መሰለኝ።
2: ቆይሽ እስቲ እንደዛ ልሞክር። ሮቤል 1978። ሲያናድድ። ራሂም አስብ አስብ።
1: ኧረ አፍጥነው እባክህ አፍጥነው።
2: እየሞከርኩ ነው ካሂር። ሮቤል የሚወደው ነገር ምንድን ነው?
1: ልጁ ፊፊን። እንዴ ለምን አስፈለገ?
2: እርግጠኛ ነህ?
1: አዎ ልጁ ፊፊን በጣም ነው የሚወዳት።
2: መቼ እንደተወለደች ታውቃለህ?
1: መስከረም 5 ቀኑ 2019 ቀኑን የቢሮ ግድግዳ ላይ ጽፎታል።
2: እንግዲያው እስቲ እሱን ሞክር። ሲያናድ። እሺ ምን ሊሆን ይችላል? ስምቢያ 4 3 2 1 ዋው!
1: ምን ነው?
2: ስቀልድ ነበር የጻፍኩት ግን ከፈተ። በአሁኑ ጊዜ ማን ነው እንደዚህ ቀላል የለፍ ቁጥር የሚጠቀመው? እሺ እስቲ እዚህ ጋር ልፈልገው። ኦ ይኸውና። ቆይ እስቲ ላፕቶፑ እንደዚህ ያዝልኝ፣ በስልኬ መረጃውን ፎቶ ላንሳው።
1: ለምን በኢሜይል ለራስ አትልከው?
2: ብልከውማ ለማን እንደተላከ ያሳያል።
1: እሺ ፍጠን ፍጠን እባክህ ፍጠን።
2: እሺ እስቲ አዎ ያዝ፣ ከፍ አድርግልኝ።
1: ይሄው።
2: አዎ አንድ አዎ። እስቲ ቆይ። እሺ እሺ እሺ፣ የሚቀጥለው ገጽ ጋር ሂድ።
1: እባክህ ፍጠን ፍጠን እባክህ። ተመልሶ መጣ። ቢሮ ከመድረሱ በፊት ላፕቶፑ መመለስ አለብኝ። እባክህ ፍጠን።
3: እኛም እዚህ ላይ 9ኛውን ክፍል እናጠናቀቃለን። ካሂር አለቃው ሳያውቅ ላፕቶፑን መመለስ ይችል ይሆን? ራሂም አዲስ ያገኘው መረጃስ ጀምበሬ ያለችበትን ቦታ ለማወቅ ይረዳዋል? ይህን ለማወቅ አንድ አማራጭ ብቻ ነው ያለው። ቀጣዩና የመጨረሻው ክፍል እንዳያመልጣችሁ። እስከዛው ይህንን ክፍልም ይሁን ከዚህ በፊት የተላለፉ ሌሎች ድራማዎችን መስማት ከፈለጋችሁ ድረገጻችንን ጎብኙ፣ ወይንም በፌስቡክ ገጻችን DW አማሪክ ላይ ፈልጉን። እስከሚቀጥለው ጊዜ ደህና ሁኑ።
4: የዲጂታል ግንዛቤ
5: የማጠቃለያ ዜና። የተባበሩት መንግስታት ድርጅት የኤርትራ ጉዳይ ልዩ መርማሪ በሀገሪቱ የሰብአዊ መብት ጥሰት እየተባባሰ መምጣቱን አስታወቀ። ለሁለት ሳምንት ገደማ በእስር ላይ የነበረችው ጋዜጠኛ ሳልሳዊት ባይነሳኝ መፈታቷን ቤተሰቦቿ ለዶቼ ቬለ ተናገሩ። በምስራቃዊ ሊቢያ የባህር ዳርቻ አንድ ህፃንን ጨምሮ በትንሹ የ15 ፍልሰተኞች አስከሬን ተገኘ። አስከሬኖቹ የተገኙት ፍልሰተኞችን የጫነች ጀልባ በሜዲተራን ባህር መስጠሟን ተከትሎ ነው ተብሏል። አፍሪካና የካሪቢያን ሀገራት መሪዎች ጥቁሮችን ለባርነት ያደረጉ ያሏቸውን ሀገራት ካሳ እንዲከፍሉ ጠየቁ። ተቀላላው ስርጭት በዚህ ተጠናቋል። ስለተከታተላችሁ በማመስገን ጻይ ጫኔ ከወዲሁ ለሰናበታችሁ። በእያላችሁበት መልካም ጊዜ ጤና ይስጥልን።